ላገ ደብ ፍላጎት ይሳ ግዜ ሰዓት መደብ ዱራ ጎዳት ሰዋ ደማ መርድ መገም ለክዮና አልኩን እንዳሰብ ነው ናሽናል ለኛ ለራሳችን ብለ ወገኒ ወቅልን እንዳበጀን ዘመን ከደሩ ትሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

ዳለ ተመስገን ይያል ቸሩ መመኘት ከሷ አንዛርኛ ስንመስል ሰብለስ ዓለም ነቻገር እሷ ኛለም አዳም ከኛገር እሷ ከኔ ጉር ተመስገን ይያል ቸሩ መመኘት ዳለን እዚሁ ባመተምረ ዙራ ለሁላችንም ነው ለታስመሽ ኛለም

ገደብ ለፍላጎት ይሳብ ዚህ ሰዓት መደብ በዱር አቆጣጥር በሰው አደማመር እድሜ ገመር ልክ ይሆናል ኩል እንዳሰብ ዳሸናት ለኛ ለራ